ጠብራራ ጎፈሬው ጠንካራ ጎፈሬው ባለ ሀገር ጎፈሬው ሀገር ያቀና ክንደብርቱ ያረሰው ታይቶ ማጨረሰው የፍቅሬ ዘር ማሳው ከተሜና ሳነሰው ነውር ነው ለሱ ሙስና መስጠት ጽድቅ ክብር ዝና በዚህ ዘመን የታለና እንዲያለ ሙሉ ስብና ጉድ ጉድ ጉድ እኮ ነው ጉድ ጉድ ጉድ እኮ ነው ያ የጂጂረኛ ቁርበት ለባሽ ደገኛ የሰው ልክ የሰው ማኛ ዛሬም እንደ ትላንቱ